ሁሉ መናገርበት ሰው እንዴት ይወዳታል እንዲለኝ አይደለም ግን ይሄን መደበቅ ስላልቻልኩ ነው ሁሉ ጊዜ ቶሎ እንዲመሽ ፈልጋለሁ ቶሎ ሌላ ምክንያት የለው ፎቶግራፊን አልጋ ላይ ነው ትቼው ስምሽ ሞታ ቶሎ በሚመሽበት ጊዜ ቅፍ አድርጌ ፎቶግራፊን ተኛለሁ እውነቱን ለመናገር ልክ እንዳለሽ እንደ ድሮ የእመቤቴ እመቤት እመቤት እመቤት ነሽ እና ባንቺ እኮራለሁ ከልብ እና አይዞሽ በቅርብ እንገናኛለን ክብራትና ክብራን ይህን ዘፈን የምናቀርበው በጣም እድለኞች ለሆናችሁ ፍቅረኞቻችሁ አብረው በሕይወት ላሉ እና ለታደላችሁ ይህንን እግዚአብሔር ስጦታ ተቀብላችሁ ፍቅረኞቻችሁን እርት አንድ ባንድ በማግኘታችሁ ደስ ብሏችሁ

ሆኑ ልጆቻቸው ላለፈባቸው አብረው ላልሆኑ ለሞቱባቸው ለተለያዩ የተለያዩት ይቅርታ ተደርጋ ይቅርታ ተደራርገው

እና ደግሞ ከዚህ የበለጠ የሚያስደስት የለም። ሌሎቻችን ፍቅረኞቻችን ያለፉብን ተጽናንተን ተጽናንተን ጸሎት በማድረግ ሁልጊዜ በአእምሯችን ሁልጊዜ በማሰብ ልክ እንዳርሉ አርገን መውደድ እንችላለን። እና በጥሞና ስለሰማችሁ በጣም እናመሰግናለን።